ክቡራት ሰማዕትና ንሎሚ ዘዳለናዮ መንፈሳዊ ኣገልግሎትና ኣብዚ ንውድእ ሕቶ ወይ ርእቶ ንዘለኩም በስዕብ ኣድራሻ ክትረኽቡና ትኽእሉ ኢኹም። ኣድራሻና ራድዮ ፍሪ ኤፍኤም ኡልም ጀርመን። ክሳብ ድሕሪ ክልተ ሰሙን ዝቕፅል መንፈሳዊ ኣገልግሎትና ንራኸብ ሰላም ኣምላኽ ካብኹም ኣይፈለ። ሊቤ ሄረሪንን ኤንድ ሄረር ዳስፋር ኡንሰረ ኤቫንጌሊሽ ኤርትሬሸ ሴንዱን ፊር ሆይተ ቬንሲ ኖኽ ፍራግን ሃብን ዳን ቬንደ ሲ ሲሽ ቢተ አን ራድዮ ፍሪ ኤፍኤም ኡልም ጀርመን።